ሳሩ ፈርፈደ ያሽንዳው ያልጊ ብሪንጊ ቢንተጃይ ግደክ ወሪ ጀወሪ ተኮንገይ ሰዬ ማሪኩምባላው በንገ ኮዲዋር ያሽናልጊ ብሪንጊ ቢንተጃይ ብራይ ማሰባ ንገምበለላን ya sin bay ban melalan bay ibrahim job atugay mi deug bo mi gacci ci jël job ibrahim ma ngi lay jaa